ደመሾሌ አባ ተክሌ ገዳሚ አባ ተክሌ ገዳሚ ደመሾሌ ጃሊ ነጋንጋሪ ታሬ ጃሊ ነጋንጋሪ ታሬ ደመሾሌ ቢያ ፈጎ ተንደማ ናፋ ነጋንጋሪ ታሬ ደመሾሌ ናፋ ነጋንጋሪ ታሬ ናፋ ነጋንጋሪ ታሬ ደመሾሌ ያዋላላ ደመሾሌ ጋብቶ ኮሲ ወጂኖሌ ደመሾሌ ያዋላላ ደመሾሌ ያዋላላ ደመሾሌ ደመሾሌ ያዋላላ ደመሾሌ ጋምቶ ኮሲ ወጂኖሌ ደመሾሌ አባ ተክሌ ገዳሚ ጃሊ ነጋንጋሪ ታሬ ደመሾሌ ጃሊ ነጋንጋሪ ታሬ ጃሊ ነጋንጋሪ ታሬ ደመሾሌ ቢያ ፈጎ ተንደማ ናፋ ነጋንጋሪ ታሬ ደመሾሌ ናፋ ነጋንጋሪ ታሬ ናፋ ነጋንጋሪ ታሬ ደመሾሌ ያዋላላ ደመሾሌ ጋብቶ ኮሲ ወጂ